0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች፣ እንደምን ዋላችሁ እንደምን አመሻችሁ? የዛሬ ስርጭታችን እንሆ ተጀመረ። ከስርጭቱ ጋር አብራችሁ መቆየው ነው ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። የዓለም ዜና ታምራት ዲንሳ ያቀርብልናል። ሳምንታዊ የንጉያይ ዝግጅታችን ደግሞ የኢትዮጵያ ሀገራዊ ምክክር የመጨረሻው ምዕራፍ ከተስፋ ባሻገር በሚል ርዕስ ተሰናድቷል። የስርጭት መስመሮቻችን ላስታውሳችሁ፣ በሳተላይት በኢትዮሳት ወይም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ይደመጣል። እደግምላችኋለሁ፣ በሳተላይት በኢትዮሳት NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይገኛል። በኢንተርኔት ለምትከታተሉን ደግሞ የቀጥታ ስርጭታችንን DW አምሃሪክ በተባለው አፕሊኬሽን በዋናው ድረገጻችንና በዚሁ DW አምሃሪክ በተባለ አድራሻችን በፌስቡክ፣ ቴሌግራም እና በዩቲዩብ መከታተል ትችላላችሁ። ቀዳሚው የዓለም ዜና ነው። ታምራት ዲንሳ
0: የDW ዜና።
2: ጤና ይስጥልን አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የሱዳን ፍርድ ቤት መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል RSF አመራር በሌሉበት የሞት ቅጣት ፈረደ። ደቡብ አፍሪካ 3 የቤተሰቡን አባላት በመግደል ሸሽቶ ወደ ሀገራዋ ገብቶ የነበረውን ብሪታንያዊ አሳልፋ ልትሰጥ ነው። በብሪታንያ ባለቤቱንና ሁለት ሴት ልጆችን በመግደል ተጠርጥሮ ወደ ጆሃንስበርግ የሸሸው ግለሰቡ ለፍርድ እንዲቀርብ አሳልፎ ለመስጠት መወሰኑን የደቡብ አፍሪካ የፍትህ ሚኒስትር ዛሬ አስታውቀዋል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ መዝጋቱን አስታወቀም። አሜሪካ በበኩሏ የሰርጡ ደህንነትና ነጻ እንቅስቃሴን ለማረጋገጥ ወታደሮቼ ዝግጁ ናቸው ብላለች። የእስራኤል ጦር ኃይል በጋዛ ሰርጥ ባደረሳቸው ጥቃቶች አንዲት የ9 ዓመት ሴት ልጅን ጨምሮ 3 ሰዎች መገደላቸውን የፍልስጤም የጤና ባለሥልጣናት አስታወቁም። ቃታርን ወደ ዓለም አቀፍ ዲፕሎማሲ ኢንቨስትመንትና የብዙሃን መገናኛ ማዕከልነት የቀየሩት የቀድሞ የሀገሪቱ መሪ ሼክ ሐሚድ ቢን ሐሊፋ አልታኒ ከዚህ ዓለም በሞት ተለዩ። 74 ዓመታቸው ነበር። ዜናውን በዝርዝር። የሱዳን ፍርድ ቤት ጀነራል መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል RSF አመራር በሌሉበት የሞት ቅጣት አስተላለፈባቸው። ዛሬ የተሰማው የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉበት ግድያም፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነ የሱዳን ብሔራዊ የዜና ወኪል ሱና ዘግቧል። ከጎርጎርሳውያኑ 2023 የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራር ላይ የፍርድ ውሳኔ ሲተላለፍባቸው ይህ ለመጀመሪያ ጊዜ ነው። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብዱራሂም ሐምዳን ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞችን በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስም አስታውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሹ ቡድን መካከል የሚካሄደው ጦርነት በ10 ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችንን የከፋ የረሃብ ቀውስ አስከትሏል። ደቡብ አፍሪካ 3 የቤተሰቡን አባላት በመግደል ሸሽቶ ወደ ሀገሯ ገብቶ የነበረውን ብሪታንያዊ አሳልፋ ልትሰጥ ነው። በብሪታንያ ባለቤቱንና 2 ሴት ልጆችን በመግደል ተጠርጥሮ ወደ ጆሃንስበርግ የሸሸው ግለሰቡ ለፍርድ እንዲቀርብ አሳልፎ ለመስጠት መወሰኑን የደቡብ አፍሪካ የፍትህ ሚኒስትር ዛሬ አስታውቀዋል። የ45 ዓመቱ የዚምባብዌ ተወላጅና የብሪታንያ ዜጋ የሆነው ንዳዶና ሚካዩን ሲሹማ ዓለም አቀፉ የፖሊስ ተቋም በተሳተፈበትና በደህንነት መረጃ በተመራ ዘመቻ ባለፈው አርብ ጆሃንስበርግ ውስጥ በቁጥጥር ስር ውሏል። ባለፈው ማክሰኞ በሰሜናዊ ለንደን በሚገኘው መኖሪያ ቤታቸው የ42 ዓመቷ ባለቤቱ ዛንዲ ሌሹማ እንዲሁም የ15 ዓመቷ ናታሊና የ5 ዓመቷ ናላ የተባሉ ሴት ልጆቹን አስክሬን መገኘቱን ተከትሎ የብሪታንያ አቃቢያን ሕግ ፖሊስ በግለሰቡ ላይ በሶስት ነፍስ የማጥፋት ወንጀል ክስ እንዲመሰረትበት ፍቃድ ሰጥተዋል። የደቡብ አፍሪካ የፍትህ ሚኒስትር ሙዋሎ ኩኩባዩ ለጋዜጠኞች እንዳሉት ሁሉንም አሳልፈው መስጠት የሚያስችሉ ሰነዶችና ጥያቄዎች እንደፈረምኩ ሹማ ወደ ዩናይትድ ኪንግደም ይላካል ብለዋል። ተጠርጣሪው ሹማ ነገ ሰኞ በጆሃንስበርግ ፍርድ ቤት እንደሚቀርብም ይጠበቃል። የኢራን አብዮታዊ ዘርብ የሆርሙዝ ሰርጥ መዝጋቱን አስታወቀ። አሜሪካ በበኩሏ የሰርጡ ደህንነትና ነጻ እንቅስቃሴን ለማረጋገጥ ወታደሮቼ ዝግጁ መሆናቸው ይታወቅልኝ ብላለች። ኢራን በሆርሙዝ ወሽመጥ ያለ ፍቃድ ለማለፍ ሞክሯል ባለቻቸው ንግድ መርከቦች ላይ ጥቃት መሰንዘሯን ተከትሎ የዶናልድ ትራምፕ አስተዳደር የኢራን ወታደራዊ ኢላማዎች ያሏቸው ቦታዎች ጥቃት መሰንዘሩ ይታወሳል። ኢራን በበኩሏ በቀጠናው የሚገኙትን የዩናይትድ ስቴትስ ወታደራዊ ጦር ሰፈሮች አጥቅታለች። ከዚህ የተኩስ ልውውጥ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ መሰረዙን አስታውቀዋል። በዛሬው ዕለት ደግሞ የኢራን አብዮታዊ ዘብ የአሜሪካ ወረራ እስካላቆመ ድረስ የሆርሙዝ ወሽመጥ ዝግ ይሆናል ሲል አስታውቋል። አሜሪካ በበኩሏ የወሽመጡ ደህንነትና ነጻ እንቅስቃሴን ለማረጋገጥ ወታደሮቼ ዝግጁ ናቸው ብላለች። የአሜሪካ የመከላከያ ሚኒስትር ፔት ሄክሴት በኤክስ ገጻቸው ኢራን ደካማ ምርጫ መርጣለች፣ ለዚህም ዋጋ ትከፍላለች ሲሉ ዝተዋል። ይህ ዶች ቨለ ነው። የእስራኤል ጦር ኃይል በጋዛ ሰርጥ ባደረሳቸው ጥቃቶች አንዲት የ9 ዓመት ሴት ልጅን ጨምሮ 3 ሰዎች መገደላቸውን የፍልስጤም የጤና ባለስልጣናት አስታወቁ። መካከለኛ ጋዛ በሚገኘው በአልቡሬጅ የስደተኞች መጠለያ ጣቢያ በሚገኙ ድንኳኖች ላይ የእስራኤል ጦር በከፈተው ተኩስ ታላ አቡ ማታር የተባለች የ9 ዓመት ህፃን መገደሏን የሕክምና ባለሙያዎች ገልጸዋል። እስራኤል ጦር ግን ስለ ህፃኑ አልፈት እስካሁን የሰጠው አስተያየት የለም። በሌላ በኩል በጋዛ ከተማ ሳብራ በተባለ ሰፈር በሚገኝ የብረት ማቅለጫ ተቋም ላይ በተሰነዘረ የአየር ጥቃት የሁለት ሰዎች ህይወት አልፏል። የዓይን እማኞች ቦታው በሶስት የእስራኤል ሚሳይሎች መመታቱን ተናግረዋል። የእስራኤል ጦር በበኩሉ ለሮይተርስ በሰጠው ምላሽ የሽብርተኞችን መሠረተ ልማት ማጥቃቱን ገልጿል። በጥቅምት 2025 በጎርጎርሳውያኑ ማለት ነው በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት በጋዛ ሰርጥ የነበረውን መጠነ ሰፊ ውጊያ አቁሟል። ነገር ግን ከዚያ ወዲህ ከ1000 በላይ ፍልስጤማውያንን ለህልፈት ያበቁ ጥቃቶች በእስራኤል ተፈጽመዋል። በዚህ ጊዜ 4 የእስራኤል ወታደሮች ጋዛ ውስጥ መገደላቸውን ዘገባው አመልክቷል። በመጨረሻም ቃታርን ወደ ዓለም አቀፍ የዲፕሎማሲ ኢንቨስትመንትና የብዙሃን መገናኛ አገልግሎት የቀየሩት የቀድሞ የአገሪቱ መሪ ሼክ ሐማድ ቢን ሐሊፋ አልታኒ ከዚህ ዓለም በሞት ተለዩ። 74 ዓመታቸው ነበር። የሀገሪቱ ብሔራዊ ዜና ወኪል የሼህ ሐማድ ቢን ሐሊፋን ማረፍ ቢያረጋግጥም ለህልፈታቸው ምክንያት የሆነውን ዝርዝር መረጃ ግን ይፋ አላደረገም። 18 ዓመታት በአሚርነት ያገለገሉት ሼህ ሐማድ እንደ አልጀዚራ ያሉ ተጽዕኖ ፈጣሪ የዜና አውታሮችን በመመስረትና የ2022ን የዓለም ዋንጫ በማስተናገድ ሀገራቸውን በዓለም መድረክ ከፍ ያደረጉ መሪ እንደነበሩ ይነገርላቸዋል። በዚህም ቃታር ዛሬ ከሰሜን አፍሪካ እስከ አፍጋኒስታን ድረስ የሚዘልቅ ጠንካራ የፖለቲካ ተጽዕኖ መፍጠር መቻሏ ነው የተገለጸው። መሪው ከተለምዷዊ የአረብ መሪዎች አካሄድ ውጪ በጎርጎርሳዊ 2013 ስልጣናቸውን በፈቃደኝነት ለልጃቸው ለሼክ ታሚም ማስረከባቸው ይታወሳል። በሰላማዊ መንገድ ተከናወነ የተባለው የስልጣን ሽግግር መሪዎች እስከ ህልፈታቸው ወይም በኃይል እስኪወርዱ ድረስ ስልጣን ላይ በሚቆዩበት በዚያ ቀጠና እጅግ አልፎ አልፎ የሚታይ ክስተት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶች ቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የሱዳን ፍርድ ቤት ጀነራል መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሹ ኃይል አመራር በሌሉበት የሞት ቅጣት ፈረደም። ደቡብ አፍሪካ 3 የቤተሰቡን አባላት በመግደል ሸሽቶ ወደ ሀገሯ ገብቶ የነበረውን ብሪታንያዊ አሳልፋ ልትሰጥ ነው። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ መዝጋቱን አስታወቀ። አሜሪካ በበኩሏ የሰርጡ ደህንነትና ነጻ እንቅስቃሴን ለማረጋገጥ ወታደሮች ዝግጁ ናቸው ብላለች። የእስራኤል ጦር ኃይል በጋዛ ሰርጥ ባደረሳቸው ጥቃቶች አንዲት የ9 ዓመት ሴት ልጅን ጨምሮ 3 ሰዎች ተገደሉ። ቃታርን ወደ ዓለም አቀፍ የዲፕሎማሲ ኢንቨስትመንት እና የብዙሃን መገናኛ ማዕከልነት የቀየሩት የቀድሞ የአገሪቱ መሪ ሼህ ሐማድ ቢን ሐሊፋ አልታኒ ከዚህ ዓለም በሞት ተለዩ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራት ኢንሳና መሰግናለሁ። የኢትዮጵያ ሀገራዊ ምክክር የመጨረሻው ምዕራፍ ከተስፋ ባሻገር በሚርስ ወደ ዝጋጀው የንጓይ ዝግጅታችን በቀጥታ እናልፋለን። ውይይቱን ታምራት ኢንሳ መርቶታል። ውድ የፌስቡክ የቀጥታ ስርጭት ተከታታዮች እናንተም እንደተለመደው እንድትወያዩበት በአክብሮት እንጋብዛለን።
0: እንወያይ።
2: ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ሳምንታዊው የንዋይ መሰናዷችን እነሆ አሁን ጀመረ። ኢትዮጵያ ሀገራዊ ምክክር ለማድረግ ጥቂት ቀናት ቀርተዋታል። ከተለያዩ የሀገሪቱ ክፍል በመክክሩ ላይ ይሳተፋሉ የተባሉ ከ4000 በላይ ተወያዮች አዲስ አበባ ከተማ መግባታቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ የምክክር አጀንዳ የማሰባሰብ ስራው ከ3 አመታት በላይ እንደወሰደበት ተሰምቷል። ሀገሪቱ ያለችበት ተጨባጭ ሁኔታ ከግምት ያስገባና ለሀገሪቱ ዘርፈ ብዙ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች መፍትሄ ለመሻት መዳረሻ የተደረጉ 8 ዋና ዋና የመመካከሪያ አጀንዳዎች መለየታቸውን ኮሚሽኑ ይፋ አድርጓል። አሁን ወደ መጨረሻው ምዕራፍ የደረሰው ሀገራዊ ምክክሩ በአንድ በኩል ላለፉት አያሌ አመታት ስር የሰደዱ ትርክት ወለድ ግጭቶች፣ የፖለቲካ ልዩነቶች፣ ህገ መንግስታዊ ጥያቄዎች፣ የኢኮኖሚና መዋቅር ጥያቄዎችን በጠረጴዛ ዙሪያ ለመፍታት ያስችል ይሆን ተብሎ ተስፋ ተጥሎበታል። በሌላ በኩል ከሀገራዊ የምክክር ኮሚሽኑ አመሰራረት ገለልተኛነት ጥያቄ ማስነሳቱ፣ የትግራይ ክልል በሂደቱ አለመሳተፉ ብሎም ነፍጥ አንስተው በተለያዩ የሀገሪቱ አካባቢዎች ከመንግስት የጸጥታ ኃይሎች ጋር እየተፋለሙ የሚገኙ ታጣቂዎች የምክክሩ አካል አለመሆናቸውና አካታች አለመሆኑ የሀገሪቱን ሁለንተናዊ ችግሮች በዘላቂነት ለመፍታት ምን ያህል ያስችላል የሚል ጥያቄ ሲያስነሳም ይሰማል። በተለያዩ አካባቢዎች ያሉ ግጭቶች ባልቆሙበት፣ የጸጥታ ስጋቱ ባልቀነሰበትና ሙሉ አካታችነት ባልተረጋገጠበት በዚህ ተጨባጭ ሁኔታ ውስጥ የሚካሄደው ብሔራዊ ምክክር ምን ያህል ውጤታማ ሊሆን ይችላል? የኢትዮጵያ ሀገራዊ ምክክር የመጨረሻው ምዕራፍ ከተስፋው ባሻገር በሚል ርዕስ የተሰናዳው የዕለቱ የንዋይ ዝግጅታችን 4 እንግዶችን ጋብዟል። ዶክተር ዮናስ አዳዬ ከኢትዮጵያ ሀገራዊ ምክክር ኮሚሽን፣ ዶክተር ተመስገን ቶማስ የሰላምና ደህንነት ጉዳዮች መምህርና ተመራማሪ፣ ዶክተር ፍጹም አቻሜለ የህግ ምሁር እርሳቸው ከአሜሪካ ነው የሚሳተፉልን፣ መምህር ሰለሞን ሸቱ ከማህበረሰቡ ለውይይቱ የጋበዝናቸው እንግዳችን ናቸው። እንግዶቻችን ሁላችሁም ጥሪያችንን አክብራችሁ በውይይታችን ላይ ስለተገኛችሁልን ከልብ አመሰግናለሁ። እንኳን ደህና መጣችሁ። መልካም። በቀጥታ ወደ ውይይታችን ወስዳችኋለሁ። ከሀገራዊ ምክክር ኮሚሽን ከዶክተር ዮናስ ነው ጥያቄን መጀመር የምፈልገው። ዶክተር ዮናስ፣ እንግዲህ የምክክር ሂደቱ የደረሰበት ምዕራፍ ለኮሚሽኑ ምን ያህል ጠቃሚ ነው የሚል ጥያቄ ይነሳል። በተለይ ደግሞ ዋና ዋና ተቃዋሚ የፖለቲካ ፓርቲዎች አሁንም ኃይለኛ ተቃውሞ እያሰሙ ነው። በዚህ ሂደት ላይ ይህንን ምዕራፍ ስኬታማ ማድረግ የሚችል ተቀባይነት ወይም ደግሞ ተአማኒነትስ አግኝተናል ብላችሁ ታስባላችሁ ወይስ? እንደው ከዚህን ጀምር እስቲ።
3: በጣም አመሰግናለሁ በእድሉ። በመንደርደሪያ ላይ ያልካቸው ፖይንቶች በጣም መስተካከል አለባቸው አሉ። አሁን ለጥያቄውም ጥያቄ መልስ እሰጣለሁ። ትግራይ ክልል ውጭ የተባለው ከትግራይ ክልል የመጡ 700 የሚሆኑ ወገኖቻችን እዚህ ስካይ ላይ አጀንዳዎቻቸውን ሰጥተዋል። ተሳታፊዎችን መርጠዋል። የተመረጡትም አሁን እዚህ መጥተው እኛ ጋር ይገኛሉ እና እሱ በዚህ ቢታረም። ነገር ግን እንደ ሌሎቹ ክልሎች ደግሞ ወደ ወረዳዎች ወርደን እውነት ነው አላስመረጥንም፣ እሱ ቢሰመር። ሁለተኛ ታጣቂዎች እንደዚህ በትጥቅ ላይ ያሉ ግጭት ላይ ያለ ለተባለውም ጉዳይ ደግሞ ከአማራ ፋኖ ነው በተለይ ህዝባዊ ድርጅት ጋር ከቅርብ አሁን 14ቱ እዚህ የሚካፍሉ አሉ። አጀንዳዎቻችን ደግሞ ቀደም ሲል ሰጥተዋል። ስለዚህ በተመሳሳይ ደግሞ ኦሮሞ ሊብሬሽን አርሚን ያሉ አጀንዳዎቻቸውን ሰጥተዋል። የራሳቸውን ተወካይ ይመጣዋል። ኦፍኮርስ ሙሉ በሙሉ ባይሆንም እነዚህ የሚወክሉ እዛው የሚገኙ ሰዎች መኖራቸውም ለአድማጭ በጣም ግልጽ መሆኑ ስላለበት ይህንን ዴታው ሁሌ ኤቢሲ የምንለው አኪሬት ባላንስ ክሬዲብል መሆኑ ስላለበት እሱን ተከትሎን ብንሄድ ግጭቶቹ ቅድም ታምራት ባልከው መሰረት አሁን ሰዓት እና የዛሬ 6 ዓመት የነበረው ሰማይና ምድር ነው። በጣም የተለያዩ ናቸው። በጣም አንጻራዊ ሰላም በየቦታው እያየን ያለ ነው። አማራ ክልል ገብተን ነው ያስመረጥነው፣ ኦሮሚያ ክልል ገብተን ነው ያስመረጥነው፣ ትግራይ ከሀያ ጊዜ በላይ እዛው ሂደን ከነሱም ጋር ከወንድሞቻችን ጋር እንጌጅ አድርገን ከዚያ በኋላ በእርግጥ ወረዳ ደረጃ ወርደን አላስመረጥንም። ስለዚህ ያለው አንጻራዊ ሰላም መኖሩም ነው። እንግዲህ እንደሚታወቁት ኮፕ ወይም ክላይሜት 2027 ላይ እኛ ጋር የሚደረገው በየጊዜው ቤቶች ተጨባጭ ሆኑ በመሬት ላይ ያለው አሉና ሰላም ምርል ተደርጎ መታየት አለበት አይመስለኝም። መጨረሻ አንጻራዊ ሰላም ስላለኝ አንጻራዊ ሰላም ምሩ ሰላም ለማድረግ የተሟላ ሰላም ለማድረግ ምክክር አዋጭ መንገድ ነው። ይሄ በየትኛውም ሪሰርች የተረጋገጠ የትኛውም ግጭት መጨረሻ መቋጫው ስምምነት፣ ሰላም መነጋገር፣ ዳያሎግ ስለሆነ በዚያ መሰረት በአንዳችን ሰላም እሱን ያጠናክርን ደን የቀሩ ወገኖቻችን ነው። ያልተሳተፉም ፖለቲካ ፓርቲዎች ቅድም ተባሉት አብዛኛውም የተባለው በፍጹም በፍጹም ሲደት ነው። በእውነት ይህን ማረም አለብኝ። እንደ ኢትዮጵያዊም እንደ ሰላምና ደህንነት ተመራማሪ ቼክ አድርጉና የተመረኩበት ካስተማርኩበት ሳ ማየት ይቻላል። ባጭሩ ከ50 በላይ የሚሆኑ ፓርቲዎች ከኛ አብረው እየሰሩ ይገኛሉ። እና ባጭሩ የፖለቲካ ፓርቲዎች ነው ሁለት ወይም ሶስት ከመጀመሪያም ጀምሮ ያልተሳተፉ ነበሩ። እውነት ነው ይሄም፣ ምክንያቱም ህዝባትን ክሮስ ቼክ ስለሚያደርግ ለማን እንደምናገርም ስለማቅ። ባጭሩ እስካሁን ድረስ እንግዲህ
4: እንደው እሷኑ ዶክተር ዮናስ ቀሩ ያሉትን ዶክተር ዮናስ እሷኑ ቀሩ ያሉትን ምክንያቱም ተሟልተው ገብቷል ልንል እስካልቻልን ድረስ የቀሩትን ታሳቢ ያድርጉና በዛ ላይ ተመስርተው ቢመልሱልኝ።
3: እነሱም ልክ እንዳልከው ለምሳሌ በጣም እስካሁን ድረስ ያልተሳተፉ ከበግ ደብዳቤ ጽፈን ነበር። የእሱ አካል ከሆነው አቶ ቀጀላ መደረው ደብዳቤ አስገብተውን አብረን ከነሱ ጋር ለመስራት ፈቃደኝነታቸውም ገልጸው ከኛ ጋር የነበሩ አሉ። ኦላሁን ኦልሬዲ ከኛ ጋር ከታጠቁት ውስጥ ገብቶ የሚሰሩ አሉ። ነገር ግን ኦፌኮ እየሰራ አይደለም። እሱ እውነት ነው። ይህን ግልጽ ማድረግ አለብን። ያልገቡ አሉ። አሁንም ሁልጊዜም ከፕሮፌሰር ጋር እየተገናኘን እየተነጋገርን የሚመጡበትን መንገድ እየፈለግን ዛሬም ጥሪ እያደረግን ያለ ነው። በአጭሩ በጣም ግልጽ መደረግ ያለበት ለአድማጭ ተመልካች ግልጽ መሆን ያለበት ደቡብ አፍሪካ ሶስት ፖለቲካ ፓርቲዎች በእንግሊዝና በሂንድ የሚታገዙ ፓርቲዎች አልጠፉም። ነገር ግን ሀገራዊ ምክክሩ በቀሩት ፓርቲዎችና በነበረው በሲቪል ማህበራት በሰፊው ህዝብ ተሳካ። አሁንም እኛ ወንድሞቻችን እነሱ ያደረግ ነው የእነሱ አለመሳተፍ ሪሊ በእውነት ይህን እዚህ አለመጠቀም እኛን ያሳዝናል። ቢሳተፉ ደግሞ የበለጠ አማረ መሆን ነበር። ምርጫውም ላይ አይተናቸዋል የት እንዳሉ።
4: መልካም አመሰግናለሁ ዶክተር ዮናስ። ዶክተር ተመስገን አሁን የሀገራዊ ምክክር ጉዳይ አሁን በደረሰበት ምዕራፍ እንግዲህ የምክክር ኮሚሽኑ ተወካይ ዶክተር ዮናስ ያነሱትን ሀሳብ ሰምተዋል። ምዕራፉ በደረሰበት ደረጃ ላይ እርስዎ እንዴት ነው የሚመለከቱት?
5: አመሰግናለሁ። ኮሚሽኑ እስካሁን ድረስ በአራት ዓመት ሂደት ውስጥ በርካታ ስራ አከናውኗል። በጣም አካታች በሆነ መልኩ አጀንዳ ማሰባሰብ ተችሏል። አሁን ወደ ማጠቃለያና የመጨረሻው ምዕራፍ ላይ ነው የሚገኘው። በእኔ በኩል እስካሁን ድረስ ኮሚሽኑ ያከናወናቸው ስራዎች እውነትም ኮሚሽኑ በአዋጅ የተቋቋመበትን በኢትዮጵያ በህዝቦች መካከል ወይም እንደ ሀገር ያልተግባባንባቸው መሰረታዊ የሚባሉ ያልተግባባንባቸው ወይም እስከዛሬ ኢትዮጵያን ያቆሰሉ ሰላሟን፣ ደህንነቷን ያሳጡ የፖለቲካ አለመረጋጋት እንዳይኖር ያደረጉ መንስኤዎችን፣ ምክንያቶችን ለመለየት የሚያስችል ዘላቂ መፍትሄም ለማምጣት የሚያስችል በሂደቱም ደግሞ ኮሚሽኑም የራሱን ቅቡልነት የሚያስገኝ ተአማንነትን የሚያተርፍ ስራ ሰርቷል። ከዚህም የተነሳ ኢትዮጵያውያን ከኮሚሽኑ ከማጠቃለያው ምዕራፍ አንዳች ነገር ተስፋ እንዲያደርግ ችግሩ ይፈታል፣ አንድ አዲስ ነገር በኢትዮጵያ ፖለቲካ ምህዳር ውስጥ አዲስ የፖለቲካ የታሪክ አድማስ ሊመጣ ይችላል የሚል እምነት እንድጥል አድርጓል የሚል ሀሳብ ነው ያለኝ እኔ።
4: መልካም አመሰግናለሁ። ዶክተር ፍጹም አሉ?
6: አለሁ።
4: ዶክተር ፍጹም እርሶ ውጭ ነው ያሉት፣ የኢትዮጵያን ተጨባጭ ወቅታዊ ሁኔታ ከርቀትም ቢሆን በቅርበት ይከታተላሉ ብዬ ተስፋ አድርጋለሁ። አሁን ሀገራዊ ምክክር ጉዳይ አሁን በደረሰበት ምዕራፍ በተለይ እነዛን 8 ዋና ዋና ፒላሮች መርጦ በሀገር አቀፍ ደረጃ ደግሞ ተወያዮችን ሰብስቦ በደረሰበት ደረጃ ላይ እርስዎ እንዴት ነው የሚመለከቱት?
6: እንግዲህ ኮሚሽን የሚቋቋመው መንግስት በራሱ መፍታት የሚችላቸው ነገሮች ሲያቅተው ነው፣ በራሱ ችግሩ መፍታት ሲያቅተው ነው። እና እነዚህን ኮሚሽነሮች አቋቋመ። እንደዚህ አይነት ኮሚሽነሮች ከዚህ በፊትም በኃይለ ሥላሴም በመንግስቱ ኃይለ ማርያም ጊዜ ተቋቁመዋል። የመንግስታቱን ውድቀት ግን አላዳኑም። መጨረሻ ላይ ነው የሚያቋቁሟቸው እና እነዚህ ቅንሶች ናቸው። አሁን ዶክተር ዮናስንም ሰማው፣ ዶክተር መስፍን አርያንም እንዲሁ በግል ማቃቸዋለሁ፣ የተናገሩትን እየሰሩ ያሉትንም ነገር ሰማው። ጥረታቸውን አደንቃለሁ በእውነት። ግን ዛሬ የእነዚህ ኮሚሽነሮች ትልቁ ችግራቸው ምንድን ነው? ራሱ ይሄን ኮሚሽን እንዲቋቋም ያደረገው መንግስት ነው፣ የዶክተር አብይ አህመድ መንግስት ነው። እነሱ በዚህ በኩል ሌት ተቀን እንደሚለፉ ይገባኛል። ግን ጠቅላዩ ግን እነዚህን ሰዎች የሚሰሩትን ስራ እያጠለሸ ነው ነው ብዬ ነው የማስበው። ምክንያቱም በየቀኑ አሁንም ቢሆን ሰዎች በድሮን ይገደላሉ። በየቀኑ ከአማጺ ኃይሎች ጋር የሚያደርገው ጦርነት አማጺ ኃይሎችን አጠቃሉ ብሎ ንጹሐንን እየገደለ ነው፣ እየሞተ ነው። የኑሮ ውድነቱ የትና የት ሄዷል ማለት ነው። እና ከዚህ አንጻር በዛ ላይ ደግሞ አሁን ትናንትናም በፓርላማ ከዛ በፊትም ገደል ናቸው፣ ጨፈጨፍ ናቸው፣ ባንዳዎች ናቸው፣ ተላላኪዎች ናቸው እያለ እነዚህ ሰዎች ቅን ሰዎች ብዬ የማስባቸው ሰዎች ወደ ጠረጴዛ ሊያመጧቸው የሚችሏቸውን ሰዎች እያሸሸ ነው። መንግስቱ ኃይለማርያምም ይሄን ነበር የሚያደርገው ማለት ነው። እና ከዚህ አንጻር ይሄ ኮሚሽን የስራው ሌላው እንኳን ቢቀር ማለት ነው የጠቅላዩ ሪቶሪክ እና በየቀኑ የሚያደርገው የጭፍጨፋ ስራቸውን ከባድ ያደርገዋል እና በኋላም ደግሞ ታማኝነታቸውን ያሳጣል ብዬ ነው የማስበው። ታማኝነታቸውን የሚያሳጣው ለምሳሌ ዶክተር ዮናስ ያሉት አንጻራዊ ሰላም፣ ከምን አንጻር ነው አንጻራዊ ሰላም ያለው ኢትዮጵያ ውስጥ? አብይ አህመድ ወደ ስልጣን የመጣ ጊዜ ነው ወይንስ ከየትኛው የኢትዮጵያ ጊዜ ጋር ተነጻጽሮ ነው አንጻራዊ ሰላም ያለው? ዛሬ እንደምንሰማው እንደምናየው የኢትዮጵያ መንግስት የአብይ አህመድ መንግስት የሚቆጣጠረው ከሱሉልታ እስከ ሰበታ ያለውን ቦታ እንጂ እነዚህ አንዱን ክፍለ ሀገር ከአንዱ ጋር የሚያያይዙ ቦታዎች ላይ ሰዎች እንደ ልባቸው መንቀሳቀስ አይችሉም። ወደ አዋሳና ወደ ባህር ዳር እንኳን በብዛት ሰዎች በአውሮፕላን ሁኔታ ነው። አዋሳ ከተማ በዓሎች የማይከበሩበት እንደ ድሮው ሌሎችም ቦታዎች ላይ ማለት ነው። እና እንዲህ አይነቱ ነገር የሚረዳ አይመስለኝም ማለት ነው። ምንም እንኳን በፕሪንስፕሉ በጣም እስማማለሁ። ምክንያቱም የአንድ ሀገር ችግር ዶክተር ዮናስም እንዳሉት በጠረጴዛ ዙሪያ ቢፈታ ለሁሉም አካላት ለሀገሪቱም ለሕዝቧም መልካም ነው። ይሄንን ማንም ይክድ አይደለም ማለት ነው። ዋናው ግን እነማን ናቸው፣ እንዴት አድርገው ነው የሚሰሩት የሚለው ነው እንጂ ይሄ ባህላችን ስለሌለም ነው ማለት ስለሌለ ነው እዚህ ድረስ ነው እስከዛሬ ድረስ ባለፉት 50 ዓመታት በተለይ እና የፖለቲካ ባህላችን ኋላ ቀርነት ለዚህ ሁሉ ችግር ምክንያት ሆኖናል። የእነዚህንም ሰዎች ስራ አስቸጋሪ የሚያደርገው አንደኛ የመንግስት ሆደ ሰፊነት አለመኖር፣ መንግስት ነገሩን ሶልቭ ለማድረግ አስቀድሞ ባለመጣሩ መጨረሻ ላይ ጭንቅ ሲደርስበት ኮሚሽን ያቋቁማል። ግን ያንን ቀደም ብሎ መንግስት ገና ጥያቄው ሲነሳ ኑ እንወያይ፣ አሁን ለምሳሌ የአማራ ክልልም ይሆን የኦሮሚያ ክልል ጦርነት ብሎም ደግሞ የትግራይ የተደረገው ጦርነት እኮ በጠረጴዛ ዙሪያ መፍታት ነገሩ እዚህ ሳይደርስ እነዛ ሰዎች አናግሩን እንነጋገር፣ በተለይ የአማራ ክልል በተለይ ስንትና ስንት ሰላማዊ ሰልፎች፣ ስንትና ስንት ሙከራዎች ተደርገዋል። ይሄ ትግራይም እንደዚሁ ለመነጋገር ጥረት ነበረ እንደሚመስለኝ። የኦሮሞ ክልልም ያለው እንቅስቃሴ መንግስትን እባክህ እንዲያታርግ የሚል እና ያንን መንግስት አጡዞ መጨረሻ ላይ በቃ ብዙ ደም ከተፋሰሰ በኋላ እነዛም ሰዎች ደግሞ በተቃዋሚ ደረጃ ያሉ ሰዎች ደግሞ አይ አሁንማ እየገፋ ነው ጥቂት ነው የቀረው ብለው አስበው እዛ ደረጃ እስኪደርሱ መንግስት ይጠብቅና ኮሚሽን ያቋቁማል። እንደዚ አይነት ኮሚሽን ማለት ነው። አሁን በነዛኞችም በተቃዋሚዎችም ሀይል በኩል እኮ ያለው አይ ነገ ለምንጥለው መንግስት ለምንድን ነው የምንደራደረው የሚል እሳቤም አላቸው ማለት ነው። ስለዚህ መንግስት እስከ መጨረሻው በቃ በትዕቢትና በንቀት በጉራ መጨረሻ ድረስ ይደርሳል። ከዛ በፊት ሶልቭ ሊያደርገው የሚችለውን ነገር ማለት ነው። እና ይሄ የፖለቲካ ባህል መቀረፍ አለበት እና እነዚህ ሰዎች ስራ አስቸጋሪ ነው ብዬ ነው የማስበው ማለት ነው።
4: መልካም፣ አመሰግናለሁ ዶክተር ፍጹም። መምህር ሰለሞን አሉ፣ ይሰማዎታል? መልካም። እንግዲህ ሲነሱ የነበሩትን ሀሳቦች ሰምተዋል። እንግዲህ እዚህ የሀገራዊ ምክክር ባልሳሳት ከሶስት ዓመት በላይ የወሰደ ጊዜ ነው የወሰደው፣ ከመመስረቱ አጀንዳ ከማሰባሰቡ በጣም ሰፊ ስራዎችን ሲሰራ እንደነበረ ነው እኔም እንደ አንድ ጋዜጠኛ የምረዳው። እርስዎ እንግዲህ በማህበረሰብ ውስጥ እንደሚኖር ሰው ምክክሩ እንደው ለህዝቡ የለተለት የሰላም የኑሮ ዋስትናና ብሎም ደግሞ አዲስ ተስፋ ከመፍጠር አንጻር ተስፋ የሚጣልበት ነው ወይስ ጥርጣሬ ያጭራል የሚል ሐሳብ መነሳቱ አይቀርምና እንደው ለርሶ ምንድነው የሚታዩት?
5: አመሰግናለሁ። ስለመናገር ስለጋበዛችሁ እጅግ አመሰግናለሁ። ሐሳቤን ስሰጥ በሁለት በሚከተሉት ሁለት መነሻ አድርጌ ነው። አንደኛ እንደ ሀገር ዜጋ እንደ አንድ ኢትዮጵያዊ ሐሳቤን መግለጽ ስለምፈልግ ነው። ሁለተኛ ደግሞ እንደ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ተመራማሪ መምህር ስለሚመለከተኝም ጭምር ነው። እውነቱን መናገር ስላለብኝ ያለውን ነገር እናገራለሁ። ሐሳቤን በሁለት መንገድ ከፍዬ እናገራለሁ። አንደኛው ካለው ተስፋ አኳያ ምን ይመስላል የሚለውን ስናይ ጥረቶቹን አይቻለሁ። እውነት ለመናገር የምክክር ኮሚሽኑ የሄደበትን ርቀት ባለፉት 3 አመታት ኦልሞስት 4 አመት በላይ ኦሬዲ እንደዛ የሆነ ነው። በዚህ ቆይታው በተለይም በእያንዳንዱ የኢትዮጵያ ክፍል ለማዳረስ ሐሳቦችን ለማካተት ሐሳቦችን ለመልቀም የተሄደበትን ርቀት እኔ በደንብ አደንቃለሁ። አካታች ለማድረግም በተለይም አርብቶ አደሩን አካባቢ አካል ጉዳተኞችን የተገለሉ የተባሉ ማህበረሰብ ለማዳረስ ጥረት ለማድረግ ተሞክሯል። የሃይማኖት አባቶችን በተለያየ ሁኔታ የተለያዩ ሰልሞኒዎቹን ተደርገዋል። ብዙ መድረኮች ተመቻችተዋል አይቻለሁ። እነዛ መድረኮች እውነት ለመናገር ሂደታቸው ደስ ይል ነበረ። የሆነ በአእምሮ ውስጥ በአንድ ጀንበር አዲስ ነገር የሚፈጥሩ ይመስሉ ነበረ። ብዙ ነገሮችን አይቻለሁ። እነዛ ሁሉ አጀንዳዎች ተሰብስበው ግን አሁን ወደ 8 ወርደው 4000 የሚጠጉ የሚበልጡ አካባቢ ተወካዮች ተመርጠው አሁን ቀጣይ በ8 ማለት ነው ቀጠሮ ተይዟል። ሁላችንም እያየነው ያለው ነገር አለ። ሂደቱ የነበረው መልካም ጎን ሲታይ ተነሳሽነት ነበራቸው። በተለይ ኮሚሽኑን ወክሏቸው በኮሚሽነር ደረጃ ሲንቀሳቀሱ የነበረ ስሜታቸው ሰዎችን የሚያዩበት መነጽር እዚህ ጋር ተካተው ሲንቀሳቀሱ የነበሩ ሰዎች እኔ እንደው አንድ ቃል ብጠቀም ደስ ይለኛል፣ የሆነ የመላካዊ አይነት ስሜት ነበራቸው። ኢንክሉሲቭ ለመሆን የሚያደርጉበት ጥረት እይታቸው ሰፊ እንደነበር አይቻለሁ። የሆነ ተስፋም የሚነበብባቸው እንደሆነም አይቻለሁ። እና ከዚህ አኳያ መጨረሻው ምን ይሆናል ብዬ ሳስብ ምናልባት የኢትዮጵያ ሕዝብ በነገራችን ላይ እንትን አይፈልግም። የኢትዮጵያ ሕዝብ እንደሚታወቀው ባህላችን፣ ማንነታችን፣ ይሄ ከስተምስ የምንለው ይሄ ዘኖ የመጣ ነው ልምድ፣ መከባበር፣ በፈረስ የሚሄድ ሰው እግረኛን ላለማቋረጡ ቁሞ የሚያሳልፍ ከፈረስ ወርዶ ጤና ይስጥልኝ ብሎ የሚያልፍ ማህበረሰብ ያላት ናት። የትም በሁሉም ከመሀል ኢትዮጵያ በአራቱም አቅጣጫ ብንሄድ እነዚህ ነገሮች መልካም ናቸው። እነዚህ ባህል ያሉት ማህበረሰብ ነው። ስለዚህ ማህበረሰብ የሆነ ነገር ሲመጣ ወደኋላ ልመልሳችሁና ዶክተር አብይ ወደ ስልጣን በመጡበት ሰዓት በተለያዩ የሚነሱ የነበሩ ጥያቄዎችን ምላሽ ይሰጣል ተብሎ ስለነበረ ስቱዲዮም ወዶ ሲንከባለ በደስታ ሲያለቅስ በደስታ ሲቦርቅ በደስታ መልእክቱን ሲያስተላልፍ የነበረ ማህበረሰብ ቀና የሆነ ማህበረሰብ ነው። ስለዚህ ምናልባት አሁን የሚደረገው ምናልባት የመጨረሻውን ሳናይ እንዲህ ነው መብዬ ጄጅ ለማድረግ ስለሚቸግረኝ የመጨረሻውን ምናልባት ይዞ የሚመጣውን ነገር ባላቅም፣ ግን ጥሩ ነገር ቢመጣ ያ አሁን ያሉበት በህግ በአግባብ በትክክለኛ በኢትዮጵያዊነት የሚሸት ነገር ቢደረግ ምናልባትም ትክክለኛ ይሆናል ብዬ አስባለሁ። ግን እንደ ስጋት ሁለተኛ ላነሳ የምፈልገው ስጋቴን ነው። አንደኛ ቅድም እነ ክቡር ዶክተር ፍጹምም ሲያነሱ ነበር፣ ስጋቶች አሉ። እውነት ለመናገር ኢትዮጵያ ውስጥ ታርቀው የሚታገሉ አሉ። ኢቭን የምክክር ኮሚሽኑ አማራ ክልል እንኳን በመቼ ነው ያደረገው? አጀንዳ የተሰበሰበው የት ላይ ነው? አሁን በእያንዳንዱ ወረዳ በደንብ ወርዷል ወይ? ተወካይ እየተላከ አይደለም ወይ? ተወካይ መንገድ ላይ እየተሳደደ አልነበረም ወይ? ኦኬ፣ በተለያየ ማሊያ ቀይሮ አይደለም ወይ እየተንቀሳቀሰ የነበረው ተወካይ ነው ለመወያየት በየወረዳው ሲመለመል የነበረው? በየወረዳው ሲንቀሳቀስ ወደ ክልል ከተማ ወይም ወደ ዞን ወረዳ ለመወያየት ሲሄድና ሲመለስ የነበረው ሰቆቃ እንዴት ነበረ? ያ እነዛ ሰዎች እውነተኛ የህዝብን ፍላጎት ለማድረስ ነው ወይ የሄዱት? አበል ከማወራረድ ውጪ የተሻለ ነገርስ ነበራቸው ወይ የሚል እኔ ጥርጣሬ አለኝ። ያልተካተቱ ማህበረሰቦች አሉ። ቢመጡስ ጥበቃ ያደርግ ነበር ወይ የምክክር ኮሚሽኑ? ኦኬ፣ አሁን ለምሳሌ ከፋኖ ማጥቆ የሚንቀሳቀስ የፋኖ ኃይል አለ፣ የኦሮሞ ንቅናቄ አለ፣ የጋምቤላ አካባቢ አለ፣ ወደ ቤንሻንጉል ጉሙዝ አካባቢ ያለ ቲፒኤልኤፍም ራሱ አለ አሁን ድረስ ማለት ነው። ከእነሱ መካከል አንድ ታጣቂ ሀሳቤን ለመግለጽ እመጣለሁ ቢል ማን ነው ከለላ የሚሰጠው? መንግስት አያስረውም ነበር ወይ? ወይም ገዢው አካል በእነዚህ ላይ እርምጃ አይወስድም ወይ? ነገስ አሁን መጥቶ መሳተፍ ይችል ነበር ወይ?
7: መሀል አዲስ አበባ እኔ እውነት ነው ምና ጃልመሮ መቶ መወያየት ይችል ነበር ወይ? ምናልባትም እነዘመነ ምናምን የሚባሉ ምናምን የሚባሉ መተው ይወያዩ ነበር ወይ? እሁን በነጻነት ይንቀሳቀሱ ነበር ወይ? አገራችን ኢትዮጵያ ያለችበት ፓርላማ ላይ አስተያየት የሚሰጡ ሰዎች የሚታሰሩባት አይደለችም ወይ? እኔ አሁን እንደ ዜጋ ነው የምናገረው ስሜቴን።
4: መልካም፣ በጣም ሰፊ ሀሳቦችን ያነሱልኝ መምህር ሰለሞን አመሰግናለሁ። ዶክተር ዮናስ ወደ እርሶ ልመለስ ነው። እንግዲህ አሁን መምህር ሰለሞን ያነሱት ሀሳብ አለ። ከእርሳቸው በፊትም የነበሩ ተወያዮች ችን ያነሷቸው ሐሳቦች አሉ። ውይይት የሚደረግባቸው ርዕሰ ጉዳዮች ተመርጠዋል። ቀደምም በመግቢያ ላይም እንዳነሳ ነው። አሁን መምህር ሰለሞን እንዳነሱት ከዚህ ቀደም በሂደቱ ላይ ለመሳተፍ ፈቃደኛ ያልሆኑ እርሶም ቀደም ያነሱት የቀሩ የተባሉ ኃይሎች በውይይቱ ለመሳተፍ ፈቃደኝነት ወይም ደግሞ ተነሳሽነት ቢኖራቸው ሊሳተፉ የሚችሉበት እድሉ እንደምንድን ነው የሚመቻቸው? ልታካትቱ የምትችሉበት ስርዓት ፈጥራችኋል ወይ ነው ወይስ በሩ ተዘግቷል?
8: በጣም አመሰግናለሁ ታምራት። ቅድም ዶክተር ፍጹም አሁን መጨረሻም ወንድም ሰለሞን ያነሷቸውን ፖይንቶች በእውነት ሁሉንም በጣም አደንቃቸዋለሁ፣ አከብራቸዋለሁ። ታምራት የዛሬ 3 ዓመት 2015 እንደዚህ ከውጭ ያለ አንድ ሚዲያ ኢንተርቪው አድርጎኝ 2015 ነው እንደዚህ ሐምሌ ወር ነው መቼ ነው የምታካሂዱት ውይይቱን ተብዬ ስጠየቅ ምናልባት 2016 እናካሄድ ይሆናል ብዬ ሲመልስ እንዴ ኢትዮጵያ እኮ እስከ 2016 አትቆይም፣ እስከዛ አታደርስም፣ ኢትዮጵያ እኮ ፈርሳለች የለችም ሊሰሙ ይችላሉ በዚህ ሰዓት ምናልባት ይሄን የሚተላለፈውን። ይህ እንግዲህ መዋሸት ለእኛ ፕሮፌሽን ስለማይፈቀድ ውጭ ስንሆን ዴታዎቻችን በፍጹም የተለያዩ ናቸው። ቅድም ወንድሜ ዶክተር ፍጹም የተናገረውን በጣም የሚጋራው ኋላ ቀር የሆነ የፖለቲካ ባህላችን ያሉትን በጣም እስማማለሁ። እውነት ነው፣ በመግደል ነው የሚያምነው። የጀግንነት ዴፊኒሽን ራሱ ከመግደል ጋር ተያያዘ ነው። አሸናፊ ሁሉን የሚወስድበት እንጂ ሁሉም አሸናፊዎች የሚሆኑበት የፖለቲካ መድረክ አልተፈጠረም። ስለዚህ ይህንን እንደው ለመፍጠር መወያየቱ ነው የሚሻለው ወይስ መዋጋቱ? ወንድሜ ደግሞ ሰለሞን ያነሳቸው እሾዎች አሉ። በእውነት በአሁኑ ሰዓት ከፋኖ ጋር ከነበሩት ህዝባዊ አድራጅ እዚህ እኛ ጋር እኮ ነው ያለው። አሁን እዚህ እኛ ጋር የቆዩ ምናምን የሚሳተፉ አሉ። ኦር አጀንዳቸውን ለመስጠታቸውን ለዶቴቤልም ግልጽ አድርገናል። የኦላ ወይም ኦሮሞ ሊብሬሽን አርሚ አጀንዳዎቻቸውን ሰጥተዋል፣ ተወካዮቻቸውን መርጠዋል። እነሱም እዚህ ገብተው እየተነጋገሩ ነው ያሉት። ቅድም ተነሱ ሰዎች ወንድሞቻችን ከመጡ ምን ግዘም ክፍት ነው። ይህንን እንደ ግለሰብ ሳይሆን እንደ ኮሚሽንም ያለን አቋም ነው። ለአድማጭም ግልጽ እንዲሆን የኢትዮጵያ ብሔራዊ ምርጫ ቦርድ እነዚህ ከህግ ውጪ ናቸው ተብሎ 6 ፓርቲዎችን አድሏቸው ነበር። አታስገቧቸው ተብለው ለእኛም ደብዳቤ ጻፍ። እኛ ማጭ አካል ወንድሞቻችንም እዚህ ገብተው እንዲናገሩ እንፈልጋለን ብለን አስገባናቸው። ማንም የከለከለ የገጣን ሰው የለም። እንደገና ደግሞ ህወሓት ከምርጫ ተሰርዟል ተብለው የለም። እኛ በተቻለ ፈቃደኛ ከሆኑ ይግቡ ብለን 20 ጊዜ እነሱ ላይ ተመላለስ ነው አካታች ለመሆን ነው። በጣም በሚያዘስትና በሚያኮራ ሁኔታ ብዙዎቹ ጥሪያችን ሰምተው በአሁኑ ሰዓት ከኦላም ከፋኖም በምክክር ውስጥ የተካተቱ አሉ። ትልቁ ነገር ደግሞ ለሁላችን በጣም ግልጽ እንደሆን ያ አሳፋሪ ፖለቲካ ባህል ወንድም ቅድምበት ትክክል ያስቀመጠውን ማስቀረት የምንችለው እንደውም ውይ ምክክሩም ስንጀምር አይደለም አንዱ ጋር ካልጀመርን ለዘላለም እሱን ወደኋላ እንደገና እየኮነን እንኖር ወይስ ሪሊ ወደ ተላሙ መተን የምንችለውን እናድርግ። ኮንፊሽየስ እንደምለው ሁሌ ጨለማውን ከምንረግም የምንችለውን መብራት ብናበራ የዚያ ደግሞ ብርሃን ተምሳሌት እኛ ካልሆንም በተለይ ቅድም ከኔ በኋላ ወዲያው የተናገሩት በግልጽ የተናገሩት እጅግ እጅግ የሚያኩራ የሚያስደስት ነገር። አሁን ለምሳሌ ካርድ የሚባል ድርጅት ያወጣውን እስቲ እዩት። በአካታችነት ከግራስሩትስ ወይም ከመሰረታዊ እርከን ሌቭል በመጀመር ሀገር በቀል እውቀትን መሰረት በማድረግ ሀገራዊ ምክክር ሳካ ስራ እየሰራ እንዳለ ገልጾታል። በዚህ ዓመት ብቻ 7 PhD ፈተኘ ነበር። በጀርመን ከሚገኘው ዩኒቨርሲቲ በአንዱ ተጋብዤም እዛ ከሀገራዊ ምክክር ስለተያዘ ስራ ስለተሰራ እዛም ሳይ ድጤኛ ጠንካራ ጎን ተባለው አካታችነቱ ላይ በተለያዩ ግራስሩትስ ሌቭል፣ ደካማነታችን ደግሞ በሚዲያዎች ላይ ሚዲያ አጠቃቀማችን ላይ ችግር እንዳለ እና ስለዚህ እነዚህ ደካማ ጎኖችን ደግሞ ከህብረተሰቡ ጋር እየተነጋገርን ከእናንተም ጋር እየተነጋገርን እያሻሻልን ነው የምንገኘው። በአጭሩ የጦርነት ታሪካችንን፣ አሳፋሪ የፖለቲካ ባህላችንን እውነት አሳፋሪ ብለን ብቻ በዛ እንኖር ወይስ የአሎ ድል አንስተን በኩራት እንደምንናገር ሁሉ እኛም ደግሞ በዚህ ያለው ክፍለ ዘመን ሌላ አዲስ አድዋ አብረን እንስራ? ጥያቄው እሱ ነው። ስለዚህ እኛ በምንችለው ብናበረክት፣ ቅድም ስለ መንግስት ማቋቋሙ ኮሚሽን ትክክል ነው። ለምሳሌ የኬንያን ያቋቋመ መንግስት ነው፣ የደቡብ አፍሪካን ያቋቋመ መንግስት። ያኔ መንግስት ባቋቋመበት ጊዜ ጥቁርና ነጭ በአንዱ በሌላው መንገድ የማይሄድበት በያንተ በመከክር ተግባብቶ እነሆ ከነሱ ከኛ ጋር አብሮ እየሰሩ ይገኛሉ። ስለዚህ ባጭሩ ወንድሞቻችን ያሉት አብዛኛው የሚጋራውና በጋራ የምንሰራው ነው። ስለዚህ በእኛ በኩል ዛሬም ከመጡ እኛ ፈቃደኞች ነን። አዎ እኛ ያመቻችናቸው እንደውም ለተምሳሌ ለሲምቦሊክ በሆነ መንገድ ወንበሮቻቸው ላይ የጻፍን ኦኤልኤፍ ኦኤፍሲ ኦፌኮ ይላል። በወንበሮቹ የነሱ ወንበር ካሁን ባዶኑ የተበቅናቸው ነው የሚል ነበር። አሁን ኦላ እየመለው ነው ያለው። ስለዚህ ምን ግዘም ኢትዮጵያ አንድ ሀገር ነች ያለችን። ስለዚህ በመካከሉ መቆራቆስ ሊሆን ይችላል፣ አለመግባባት ሊሆን ይችላል። ያንኑ አለመግባባትን በመገዳደል ሳይሆን በመነጋገር በመመካከር አብረን ይህንን የአሳፋሪ ፖለቲካ ባህላችን ቀይረን አዲስ ፖለቲካ እንደ አዲሱ እንፍጠር ነው የኛ ጥሪ።
4: አመሰግናለሁ ዶክተር ዮናስ። ውይይታችን እንደቀጠለ ነው። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የእንወያይ ዝግጅታችን ነው። የበዛሬው የእንወያይ ዝግጅታችን የኢትዮጵያ ሀገራዊ ምክክር ኮሚሽን በመጨረሻው ምዕራፍ ላይ የደረሰበትን ከ4000 በላይ ተወያዮችን አዲስ አበባ ጋብዞ እንግዲህ የመጨረሻው ምዕራፍ ውይይት ሊጀመር ባለበት ዋዜማ ላይ ነው ይህንን ውይይት እያደረግን ያለ ነው። ከኛ ጋር እንድትቆዩ አሁንም የአክብሮት ግብዣችን ነው። ዶክተር ፍጹም አሉ? መልካም አመሰግናለሁ። ለምክክር ከቀረቡት ከ8 አጀንዳዎች መካከል ምናልባትም ለረጅም ዓመታት በተቃውሞ መስክ ያሉ የፖለቲካ ተዋንያን ለውጥ ያነሱ ከነበሩ ጉዳዮች ውስጥ የሕገ መንግሥት ስርዓትና የማሻሻያ ጉዳይ አንዱና ተጠቃሽ ነው። በአሁኑ ምክክር ውስጥም ሕገ መንግሥቱን በተመለከተ ሕገ መንግሥታዊ ስርዓቱን ሳያናጋ ሕጋዊና ሰላማዊ መንገድ ይህንን ጥያቄ ማንሳት ተገቢ አልነበረም ይላሉ።
6: እንግዲህ እንደኔ ማስበው የዚህን ሀገር አንደኛው ችግሩ ላይ የሚቀመጡት ሰዎች በየክልሉም ሆነ በፌደራል ደረጃ የሚቀመጡት ሰዎች ብቻ ሳይሆኑ በ1991 የተቀረጸው ህገ መንግስት፣ ያ ህገ መንግስት አግላይ ክልላዊ ቋንቋዊ ክልል ፈጥሮ ክልላዊ ፌደራሊዝም መፍጠሩ ነው ብዬ ነው የማስበው። እንደኔ ይሄ ህገ መንግስት ልክ አንድ ከያቤሎ እስከ አዲግራት እስከ ኢሮብ ድረስ የሚሄድ አንድ ነዳጅ የጫነ ቦቴ አድርጌ ነው የማየው። ማለት በየቦታው ቀዳዳ ያለው የሚያንጠባጥብ እያንጠባጠበ ላይ ድረስ ይደርሳል። ድንገት አንድ ቦታ ላይ እሳት ከተለኮሰ ያነደዋል አገሩ ማለት ነው። እኔ ይሄ ህገ መንግስት እንደዛ ነው መሰለኝ። ይሄ ህገ መንግስት ነው ስልጣን ሰጥቶ የአንድ ወረዳ ሰው የመረጠው ሰው ጠቅላይ ሚኒስትር የሚሆነው፣ የአንድ ክልል ፕሬዚዳንት የተባለው ሰውዬ ልክ ያ ክልል ለሱ እና ለወገኖቹ ብቻ ወይም ለጓደኞቹ ብቻ እንደሰጥ አድርጎ የሚቆጠረው ያ ክልል ነው። በአንቀጽ 39 መሰረት መገንጠል እችላለሁ፣ እንደፈለግኩት ማስተዳደር እችላለሁ ብሎ እንዲያብጥ እንዲተብት የሚያደርገው ማለት ነው። እና የዚህ አገር አንደኛው 1-2-3 ችግሮቹ እንግዲህ አንደኛው ህገ መንግስት፣ ሁለተኛ ህገ መንግስት ሊያስፈጽሙ የተቀመጡ ሰዎች እና ቅድም እንዳልነው ኋላ ቀር የፖለቲካ ባህሉ እና በታሪካዊ ነገሮች ላይ አለመስማማት። እከሌ ጨቋኝ ነበረ፣ ስለዚህ አሁን እኔ መጨቆን አለብኝ፣ የተሰበረኝ ቦታ ሰብሬያቸዋለሁ ምናምን የሚል ትርክ። እነዚህ ነገሮች ናቸው እንግዲህ ይሄን ህገ መንግስትም የፈጠሩት እና የሀገሪቱም ችግር አድርጌ የማየው ማለት ነው። እና ይሄ ህገ መንግስት እንደገና መታረም፣ እንደገና መጻፍ አለበት። በተለይ ዚስ ኢዝ አን ኦፖርቹኒቲ፣ ይሄ ትልቅ እድል ነው ብዬ ነው የማስበው። እና ይሄ ህገ መንግስት ካልተሻሻለ፣ ካልተለወጠ ሌላ ተጫዋቾች ነው እንጂ የምናመጣው። በዚህ ከቀጠልን እንደገና የባሰ ችግር ውስጥ ነው የምንመጣው። እና ይሄ ኮሚሽን ይህን ህገ መንግስት በድፍረት ማለት እውነቱ ቅድም እንዳልኩት ታሪካዊ ኃላፊነት ነው ያለበት፣ ትልቅ ታሪካዊ ኃላፊነት ነው ያለባቸው። ቅድም አድዋን እንፍጠር ምናምን፣ አዎ ትልቅ ኃላፊነት ነው ያለባቸው። እና ይሄንን ለመወጣት መድፈር አለባቸው። በሚያቀርቧቸው ሬኮሜንዴሽኖች ጋር አንደኛው ነገር መሆን ያለበት ይህን ነው። ሁለተኛው ነገር ደግሞ የዚህ ህገ መንግስት ውጤት የሆነ አሁን ቅድም እንዳልከው የህገ መንግስቱን ሳያናጋምን ህገ መንግስት ለህዝብ ካልሆነ ማለት አሁን ይሄ ህገ መንግስት እያለ አይደለ እንዴ በትግራይ በኦሮሚያ በአማራ ክልል ይሄ ሁሉ ጦርነት ያለው ይሄ መንግስት ይሄ ህገ መንግስት አይደለ እንዴ? ማለት ምንም ይሄ ህገ መንግስት ችግሮችን ሊፈታ አልቻለም። ስለዚህ ልክ ህገ መንግስቱ እንዳይፈርስ እንዳይናጋ በሚል አይነት ህገ መንግስቱ እንደ ችግር ካላየ ነው ሶሉሽን ካላመጣልን ችግር ነው ማለት ነው። ስለዚህ ይሄን የህገ መንግስታዊ ስርዓት ተለውጦ ሌላ አይነት ስርዓት የሚፈጠርበትን መንገድ ይሄ ኮሚሽን ደፍሮ መናገር አለበት። ቅድም ያልከው አጀንዳ ውስጥ እንኳን ከሌለ የኢትዮጵያን ችግር ስለሆነ ኢትዮጵያን ተሰባስበው ይሄ መንግስት ባለፈው ወር ነው ምናምን የተካሄደው ምርጫ ከጎን እንትን ብለን ማለት ነው ለሀገር ችግር ከሆነ ሶልቭ ለማድረግ ከሆነ የምናስበው ከዚህ ህገ መንግስት ውጪ ማሰብ አለብን ማለት ሁሉንም የሚያሰባስብ ጊዜያዊ መንግስትን ጭምር ሁሉ ረኮመንድ ማድረግ አለበት ብዬ ነው የማስበው። የሀገሩን ችግር ለመፍታት አንደኛው መሆን ያለበት ይሄ ነው ብዬ ነው የማስበው።
4: መልካም፣ አመሰግናለሁ ዶክተር ፍጹም። ዶክተር ተመስገን፣ የምክክር ሂደቱ ቅድም እንግዲህ ተስፋውን ነው ጎላ አድርገው ሲያነሱ የነበረው እርሶ ሲያነሱ በነበረው ሀሳብ ውስጥ ሂደቱ ለኢትዮጵያ የፖለቲካ ኃይሎች አዲስ የዲሞክራሲ ባህልና ተስፋ የመፍጠር እድሉ ምን ያህል ነው? እንግዲህ ቅድም የጎደሉ ነገሮች አሉ ስንል ነበር። እነዚህን ነገሮች አሟልቶ አዲስ ተስፋ ይዞ የመምጣት እድሉ ምን ያህል ነው ለእርሶ?
5: አመሰግናለሁ። ነገሮችን ያው በአንጻራዊነት ነው ልናያቸው የምንችለው። ኢትዮጵያ ረዥም የፖለቲካ ምህዳር ውስጥ ሁሌም ሁለት ኃይል ጎልቶ ይታያል ብዬ አስባለሁ። በዋናነት ግን ዶሚነንትሊ የኃይል የፖለቲካ አሰላለፍ፣ የኃይል የፖለቲካ ባህል ኢትዮጵያ ፖለቲካ ውስጥ ጎልቶ ይታያል። ያው በመጣንበትም ረዥም የፖለቲካ ታሪክ ውስጥ በአብዛኛው የመጣንበት የፖለቲካ ምህዳሩ ስልጣን የሚያዘው ወይ የመንግስት ለውጥ የሚደረገው ነው አብዮታዊ በሆነና የኃይል አማራጭ መሰረት ያደረገ ሂደት ውስጥ ነው እስከዛሬ የመጣ ነው። ነገር ግን ይህንን የፖለቲካ ትራጀክተሪውን ምናልባት ሊቀይር የሚችል አዲስ ተስፋ ወይም አዲስ የፖለቲካ ባህል እንዲፈጠር የሚያደርግ ኃይል አለው ብዬ አስባለሁ። አሁን እየመጣንበት የሀገራዊ ምክክር ሂደት ማለት ነው። በዚህ ሂደት ውስጥ እውነት ነው ቅድም ስንሳ የነበረው ሁሉም የፖለቲካ ተዋናይ፣ ሁሉም የፖለቲካ ኃይል ቢሳተፍ ደስ ይለናል። ነገር ግን ደግሞ ያንን እየጠበቅን እስከ መቼ ነው ልንቆይ የምንችለው? ያስ መቼ ነው ሊሆን የምችለው ብለን ካሰብን፣ የተሻለ ጊዜ ዛሬ ነው ብለን ካላሰብን፣ የተሻለ ነገ ነው፣ የተሻለ ተነጎዳ ነው፣ የተሻለው መጪ ነው እያልን በፖለቲካ አዙሪት ውስጥ ብቻ እየቆየን የበለጠ ጉዳት እያስተናገድን መሄድ ይሆናል ብዬ አስባለሁ። ይሄ ኮሚሽን ገለልተኛ ነው። ገለልተኛ እንደመሆኑ መጠን ለሁሉም ጥሪ አድርጓል። ሁሉንም ባካተተ መልኩ አጀንዳ የመለየትና ምክክር የማድረግ ጥረት ተደርጓል። ነገር ግን ደግሞ ከቀደመው የፖለቲካ ባህል፣ ከቀደመው የፖለቲካ አስተሳሰብ ደግሞ ያልተላቀቀ አለ። ማለት በጠረጴዛ ዙሪያ ላይ መጥቶ ሀሳብ አቅርቦ ተከራክሮ ተማምኖ መስተካከል መቀየር አለበትን ሁሉም ደግሞ በዚህ ለውጥ ሂደት ውስጥ ሆኖ እንዲሄድ ለማድረግ የሁሉም በጎ ፈቃደኝነትን ይፈልጋል ማለት ነው እና ነገር ግን ደግሞ አብዛኛው ብዙ ጊዜ ይሄ ባህር ውስጥ እንቁራሪቶች ይጮዋሉ፣ ነገር ግን ደግሞ ለክብራቸው ጸጥ ዝም አሉ ሌሎች እንደ አሳ ነባሪ አይነትም አለ ይባላል አይደል? ይሄ አባባል አለ። ህዝቡን ብዙ ጊዜ እንረሳዋለን። ይሄ ላርጅ ማሱን ፓብሊኩን ግን ብዙ ጊዜ ኢግኖር እናደርጋለን። መሳሪያ የምትወክሰውን ብቻ ነው እኛ እንደ አግዝፈን የምናየው ማለት ግን፣ አብዛኛው ህዝብ ደግሞ አብዛኛው ፓብሊኩ ማህበረሰቡ የሚፈልገው ምንድን ነው የሚል ያ ኢንትረስትም እኮ ኢኳሊ መታት ያለበት እኮ ነው። ሰላም እንፈልጋለን፣ መሰረታዊ ያላግባቡን ጉዳዮችን ተነጋግረን እንፍተው። ስለዚህ ለኢትዮጵያ የሚሻለው መመካከር ነው። እስቲ ከመጣንበት የፖለቲካ ባህል እንውጣና ወደ አዲስ የፖለቲካ ባህል ውስጥ እንግባ የሚለው ነገር ግን መሳሪያ ያላነገበው የማህበረሰብ ፍላጎት ፓብሊክ ኢንተረስቱም እኮ ሊታይ ይገባል ብዬ አስባለሁ። ስለዚህ ከዛ አንጻር ስታይ ጊዜ መቼ ነው ካልከኝ፣ እኔ ጊዜ አሁን ነው ብዬ አስባለሁ።
4: መልካም።
5: አንድ ቀን ያም ሀይል ይመጣል፣ ያም ሀይል ወደዚህ የሚመጣበት ጊዜ ሊኖር ይችላል። ስለዚህ ለውጥ ከማምጣት አንጻር እኔ ትልቅ ተስፋ አለኝ። እስካሁን ድረስ ሀገራዊ ምክክር ኮሚሽን መጥቶ አጀንዳ ላይ ተሆነ የመጨረሻው ምዕራፍ ላይ ደርሷል። የለያቸው አጀንዳዎችም እውነትም እስካሁን ድረስ ያልደፈርናቸውን እንድንደፍር፣ እስከ ዛሬ ያላግባቡን ነገሮች ያላግባቡን የፖለቲካ አጀንዳዎችን ተነጋግረን ተመካክረን መፍትሄና አቅጣጫ እንድናስቀምጥ የሚያደርጉ ናቸው። ስለዚህ ከዚህ ሀገራዊ ምክክር በኋላ ለውጥ መጣል ብዬ ተስፋ አደርጋለሁ። ለውጥ ሁሉን ላያስደስት ይችላል። ሁሉ የዚህ ለውጥ አካል ላይሆን ይችላል። ነገር ግን ተስፋ አለ። ለውጥ ሊያመጣ ይችላል። አዲስ የፖለቲካ ባህል ሊፈጥር ይችላል።
4: መልካም፣ አመሰግናለሁ ዶክተር ተመስገን ቶማስ። መምህር ሰለሞን።
9: አቤት።
4: እርሶ ጋስ ምንድን ነው ያለው ተስፋ? ከዛ ባሻገር ደግሞ የሚታየው ስጋትም ካለ አያይዘው ያንሱልኝ።
9: መልካም። እስኪ አንድ ጥያቄ እንደው ለዚህ ተወያይ እንደ ጥያቄ ላንሳ። መጀመሪያ አሁን ሀገራችን ኢትዮጵያ እንደሚታወቀው 7ኛው ጠቅላላ ምርጫ አድርጋ አሸናፊው ፓርቲዋን ለይታ አሸናፊው ፓርቲ መቀመጫ ወንበሩን አውቋል። ስለዚህ መጪው መስከረም ላይ መንግስቱን ለመመስረት እንቅስቃሴ በማድረግ ላይ እንደሆነ ይታወቃል ማለት ነው። ታዲያ የዚህ የምክክር ኮሚሽን ውሳኔዎችን እሁን ይቀበላል ወይ? እንዴት ከተባለ እንደሚከተለው ላንሳ። የመጀመሪያው ሀገራዊ ግንባታ ነው። ሀገራዊ ግንባታ ላይ ስናነሳ ብዙ ነገር ልናይ ነው። ኢትዮጵያ ስርዓቷ ምን ይሆን? ምንድን ነው ያጣላን? የአሰት ርክቶች ምንድን ናቸው? ባለፉት 100 ዓመታት የተፈጠሩ ታሪክ እንትኖች ምንድን ናቸው? በተለያየ ቦታ ላይ አጦሌ ላይ ጡት እነከሌ ቆረጡሉ ተብሎ የተተከለለት ማህበረሰብ
7: የሆነ ቦታ እነከሌ እንዲህ ናቸው፣ ነፍጠኛ እነከሌ ናቸው፣ እነከሌ ደግሞ እንዲህ ናቸው፣ ደግሞ እነከሌ እንዲህ አይነት ስራ ይሄን ያክል ጊዜ እንዲያደርገዋል የተባለ ማህበረሰብ እንዴት ነው በብሔር ተቋቁሞ የነበረ ብሔር እየነገሰ በተረኝነት የሚመስል? ይሄ አፍሪካ ባህል ነው በነገራችን ላይ፣ የኢትዮጵያ ብቻም አይደለም። የኢትዮጵያ ደግሞ ትንሽ ስለበዛ ካልሆነ በስተቀር በኃይል የሚያምን ተረኝነት የሚፈትነው መንግስት እየተመሰረተ ባለበት በዚህ ሁኔታ እውነት ይህ ነገር እውን ይሆናል ወይ የሚል እኔ ስጋት አለኝ። እንደ ስጋት ማለት ነው። ምክንያቱም ለምሳሌ የሽግግር መንግስት ይህን ሀገራዊ ግንባታውን የመንግስት ስርዓቱን መዋቅሩን ለማስተካከል የከተማ አስተዳደሮችን የተለያዩ የከተማ አስተዳደሮችን ለመወሰን ኦኬ፣ ምናልባትም አጠቃላይ የሰብአዊ መብትንና ሌሎችን የተነሱ ነገሮች አሉ። በተለይም የሰላም ግንባታን ለማምጣት ሰላም ካለ ነው ሁሉም ነገር፣ ሰላም ካለ ሁሉ ነገር ይኖራል። ዶክተር ዮናስ ያውቁታል። ሰላም ከሌለ ምንም ሊደረግ አይቻልም፣ ምንም ማድረግ አይቻልም፣ ወጥቶ መግባትም አይቻልም። እየሆነ ያለውም ይሄ ስለሆነ ውስጣዊ ሰላማችን አሁን እየፈጠረን ስለሆነ፣ ስለዚህ ገዢ አንድ መንግስት ሌላ ገዢ ባለበት እንደገና የምክክር ኮሚሽን ስራውን እየሰራ ይሆናል ወይ ነገ የሽግግር መንግስት ይዋቀር ቢባል እሁን ገዢው ፓርቲ ወይም ደግሞ የተከበሩ ዶክተር አብይ የሚመሩት መንግስት አሁንም አሸንፏል፣ ፓርቲ እንደ ፓርቲ ነገ መንግስት ሆኖ ይቀጥላል እሁን ብሎ ይሄን ይቀበላል ወይ? አንድ ይሄ ነገር መደረግ የነበረበት ከሆነ ከምርጫ ወይስ ምርጫ መራዘም አልነበረበትም? ወይንስ ምርጫ ከተደረገ በኋላ መንጣቱ ለእኔ ትንሽ ተግዳሮቱ ይበዛል የሚል አለኝ። ከዛ ባለፈ ግን እውነት ለመናገር ዶክተር ዮናስንም እሳቸው አያውቁኝም፣ እኔ በተለያዩ መድረኮች አውቃቸዋለሁ። ሌሎቹንም እውነት ለመናገር የምክክር ኮሚሽኑ ኮሚሽነሮችም ስራ አስፈጻሚዎችም ስዛ ሲንቀሳቀሱ የነበሩት እውነት ለመናገር የሀገር ፍቅርን ከየት ጠጥተው የመጡ ናቸው የሚል ተስፋ የሚያጭሩ እምነት የሚጣልባቸው የሆነ ከፊታቸው ነገን ኢትዮጵያን ስለው የሚንቀሳቀሱ ብዙ አካላት ያሉበት እንደሆነ አውቃለሁኝም እምነትም አለኝ። ስለዚህ ግን ስጋቴ ምንድን ነው? ከእነዚህ አኳያ ነው። ቅድም ዶክተር ዮናስ ሲመልሱ ግን እነከሌ እነከሌ ታቀው የሚንቀሳቀሱ አካላት ተካተዋል ወይ? ይህም ለዶክተር ዮናስ እውን ነው ወይ? እውነት እኔ ከሆነ ደስተኛ ነኝ። እውነት ለመናገር እኔ የምፈልገው እንዳንድ ዜጋ አላፊ ነኝ፣ ሰው ነኝ አልፋለሁ፣ የማያልፍ ስራ ተሰርቶ ማየት ግን ይሻለሁ። እንደ አላፊ ሰው ወደድንም ጠላንም ደግሞ እንደ አላፊ ሰው የምክክር ኮሚሽኑ የተመለመሉትን 4,000 በላይ ተወካዮችም ምን ደፍረው መውጣት አለበት የሚለውን ሪኮመንዴሽን መስጠት እፈልጋለሁ።
4: መልካም መምህር ሰለሞን እሸቱ በጣም አመሰግናለሁ። እንግዲህ ውይይታችንን ወደ መቋጨቱ እንሂድ። ወደ ዶክተር ዮናስ ለመመለስ ነው የምገደደው። አሁን መምህር ሰለሞን ያነሷቸው ሀሳቦች አሉ። ምክክሩ ስኬታማ ሆኖ ኢትዮጵያን ከተደቀነባት አደጋ ለመታደግ አሁን ካለው ተጨባጭ ሁኔታ አንጻር መወሰድ ያለባቸውን እርምጃዎች እስከምን ድረስ መውሰድ ትችላላችሁ በሚለው እንቋጭ።
8: ወንድም ተምራት፣ ወንድም ሰለሞንን፣ ዶክተር ተመስገንና ዶክተር ፍጹምን በእውነት ከልብ ከልብ ነው የማመሰግናቸው። በነገራችን ዶቼ ቬለ ይሄ ለመጀመሪያ ጊዜ አይደለም፣ ሁለተኛ ሶስተኛ ማለት ከዛ በጣም ብዙ ጊዜ ነው የቀረብኩኝ። እዚህ ስለምታደርጉት ነገር ይሄ ራሱ የምክክር ንግግር ባህል እንደዚህ መዳበሩ ራሱ ለኢትዮጵያ አንድ ግብአት ነው፣ ትልቅ ነገር ነው እና ክብር ምስጋና ይገባቸዋል። ከምስጋና ወደ መልሶቹ ወደ ሙከራዎቹ፣ የሀገራዊ ምክክር በአዋጅ የተሰጠው ስልጣንና ኃላፊነት ምን ያህል ነው? በ33 ማዕቀፎች ውስጥ ያሉ ያሉት ምንድን ናቸው? እስከ 35 እስከ መቅደስ ድረስ ምንድን ናቸው? እነዚህም የተናገሩት ጊዜ አላጠፋም። ይልቅ ወንድሜ ሰለሞን ቅድም እጅግ አንጀት ይበዛል ልብ የሚነካ የተናገሩት አለ። የፖለቲካ አባላችን ቅድም ወንድሜ ፍጹምም ያነሳው ይህ ምክክር ሲያበቃ ማለትም ምክክር በመሰረቱ አያበቃም የሚቀጥል ነው። ነገር ግን ሀገራዊ ምክክር ኮሚሽኑ ስራውን ሲያበቃ ወይም ደግሞ ህዝባችን አሁን የመጡቱ መጨረሻ ላይ የሚያስተላልፉት ውሳኔ ወደ ተግባር ሊቀይር ይችላል ወይ? መንግስትስ ይህን ሊቀበለው ይችላል ወይ? ምንስ ደግሞ የፖለቲካ ባህል ለውጥ ሊያመጣ ይችላል? እና አስቀድመን ለመተንበይ ባንች ቢያንስ እንደው የመጀመሪያው ጥያቄ ሀገር ግንባታው ነው። ሁለተኛው ከህገ መንግስት ጋር የተያያዙ በስፋት እነዚህን መተርጎም እንኳን ብንችል እኔ ለእኛ ትልቅ ስኬት ነው ብዬ አስባለሁ። በተለይ ከሶስቱ ወንድሞች ጋር በጣም ምስማማው። ምናልባት የጻፍኩትን በተለያዩ ኢንተርናሽናል ጆርናሎች ላይ የታተሙትን ማየት ይቻላል። አፍሪካ ውስጥ ቅድም ከሞያሌ እስከ እነዚህ በተለይ ማንነትን መሬትን ማንነት ያደረገ ህገ መንግስት የግጭቶች ሁሉ መነሻ ነው ብለው ብዙዎቹ ጽፎበታል፣ ብዙዎቹ ተነጋግረውበታል። እውነትም ደግሞ ለዘመናት በአንድነት ተጋብተው ተዋልደው ተከባብሮ ይኖሩ የነበሩ ህዝባችን ቋንቋ የተለየ ነው፣ ባህል የተለየ ነው ከኛ። ይህንን ችግር ሁሉ ለመቅረፍ ሪሊ የሚቻለው ከማናቸውም ዘዴዎች ይልቅ ምክክር መሆኑን ተማምኖ ህዝቡ እየተመካከረ ተስፋም እየጠበቀን ያለው በተስፋ እየጠበቀን ያለው ሰለሞን ቅድም በደንብ ያስመረው ፖይንት አለ። ለልጅ ልጆቻችን የምትጠርፍ ብቻ ሳይሆን በአፍሪካ ውስጥ በነገራችን ላይ ለሁላችን ግልጽ ነው ብዬ አስባለሁ፣ የመገንጠል አንቀጽ ያለው ሀገር በአንደኛው ክፍለ ዘመን ኢትዮጵያ ብቻ፣ በተለይ ደግሞ በአፍሪካ ውስጥ ኢትዮጵያ ብቻ ነች። በፖለቲካ ፓርቲዎች በማንነት የሚደራጁት ኢትዮጵያ ውስጥ ብቻ መሆኑን ጥናቶች ያሳተምናቸው ያየናቸው ያረጋግጣሉ። ህዝቡ አሁን ይሄንን በሚገባ ተረድቶ ምን ማድረግ እንችላለን ብሎ እየተነካክረን ያለው እኛ ሬኮመንዴሽን መስጠት ሳይሆን ህዝቡ ራሱ ተመካክሮ የሚያመጣውን እኛ እናመጣለን። በተመሳሳይ መንግስትን ከክልል አስተዳደሮች ጭምር በሙሉ ጠርተናቸው በአክብሮት ሁሉም ቅድሞ እንደጠቀሰው ሰለሞን እና ዶክተር ተመስገን መንግስትን ራሱ ህዝቡ የሚያስተላልፉ ምሳሌ ትቀበላለህ ወይ? አዎ እንቀበላለን ብለው በሚዲያ በተደጋጋሚ በክቡር ጠቅላይ ሚኒስትራችን አማካይነት ተላልፏል። ታስታውሳላችሁ፣ ታም አንድ ጊዜ በአዲስ አበባ ባደረግነው ስብሰባ እሳቸው ሽግግር መንግስት

0: ህዝቡ ተመርጦ የመጡ 4000ዎቹ ናቸው የሚል ነበር የሰጠኝ መልስ። ዛሬም እኔ መልስ ባለበት ነው ያለው። መንግስትን ቃል ያስገባ ነው ህዝቡ የሚያስተላልፈው ውሳኔ ችግር ያስፈልጋል ብሎ ህዝቡ ከወሰነ መንግስት እንደሚፈጽም ምክንያቱም እኛ እንዳመካካሪ በገለልተኝነት የህዝብን ድምፅ ለሚመለከተው ለአስፈጻሚዎች፣ ለውጭዎች፣ ለተርጓሚዎች ማቅረብ ነው ታምራት። ሰላም ይብዛልኝ። አመሰግናለሁ።
1: በጣም አመሰግናለሁ ዶክተር ዮናስ አዳይ ከኢትዮጵያ ሀገራዊ ምክክር ኮሚሽን። ዶክተር ፍጹም አቻሜለ መልካም። እንግዲህ ዶክተር ሀገራዊ ምክክር አሁን ወደ መጨረሻው ምዕራፍ መጥቷል ይያልን ነው። ይሄ ምክክር ስኬታማ ሆኖ ኢትዮጵያን ከተደቀነባት አደጋ ለመታደግ አሁን ካለው ተጨባጭ ሁኔታ አንጻር መወሰድ ያለበት ከሁሉ በላይ አስቸኳይ እርምጃ የሚሉት እርሶ ምንድን ነው?
2: እንግዲህ ምንድን ነው አስቸኳይ እርምጃ? አንደኛ የመውሰድ አቅም አለ ወይ ነው። ግን ቅድም እንዳልኩት ይሄ ኮሚሽኑ ደፍሮ መውጣት አለበት። ዶክተር ዮናስ ቀደም ብሎም እንዳለው እንደ አድዋ አይነት ነገር እንስራ ከተባለ አዎ ታሪክ መስራት አለበት። ተወደደም ተጠላም ትልቅ ታሪክ ኃላፊነት ይዞ ነው የመጣ እና በየቦታ ሄዶ አዳምጧል። ሁሉንም አዳምጧል ማለት አይቻልም። ያለ አዳመጠባቸው ክልሎች አሉ። በተለይ እነዚህ ፕሮብሌማቲክ የሆኑ ክልሎች በክልል የሚለውን እንግዲህ በትምህርት ሲቀመጥ ልኝ አጀንዳ አልሰበሰብም። ባይሰበስብም ያውቀዋል ማለት በየቀኑ በድሮን እና በተለያዩ መሳሪያዎች ህዝቡ ሲጨፈጨፍ አይተዋል። ያለፉት ዓመታት በተለይ ደግሞ ያለፉት 35 ዓመታት ኢትዮጵያ ውስጥ ምን አይነት ነገር ሲከናወን እንደነበረ እነዚህ ኮሚሽነሮች እዛው ስለሚኖሩ ያውቁታል ማለት ነው። የተደረገውን የሰብአዊ መብት ገፈፋ በሚሊዮኖች የሚሆን የታሰሩበት ሀገር ነው። በመቶ ሺዎች የሚቆጠሩ ሰዎች የሞቱበት ሀገር፣ ቶርቸር የሆኑበት ሀገር። ዛሬም በዚህ ሰዓት በአሩሲ በተለያዩ ቦታዎች በሃይማኖታቸው በዘራቸው ምክንያት ሰዎች የሚገደሉበት ሀገር ነው። የእምነት ተቋማት የሚወድሙበት ሀገር ነው። የሚዘርፉበት ሀገር ነው። መምህር ሰለሞን እንዳለው እኔም ቀደም ብዬ እንዳልኩት ምክክር ኮሚሽን ደፍሮ መውጣት አለበት ከተባለ እንግዲህ ይሄንን አገር እንደገና ሪኮንስትራክት ለማድረግ ሁሉም አካላትን ያካተተ ለአንድም ይሁን ለሁለት ዓመት የሚቆይ ጊዜያዊ መንግስት መመስረት አለበት። ይህን ህገ መንግስት ወደ ጎን አድርጎ ማለት ነው። እንግዲህ ይሄ ነው የምክክር ኮሚሽን አንደኛው ሬኮመንዴሽን ብዬ የማስበው እና ከዚህ አንጻር ኢትዮጵያ በእርዳታ ምትናገር ነው። ይህንን የሚደግፉ ሀያላን አገራት እዚህ ይሄ ሳምንኩን በእጁ ያለውን መንግስት ለእንደዚህ አይነት ነገር ተገቶ እንዲመጣ እንዲገፉት የአውሮፓን የአሜሪካን አገራትን እርዳታ የሚሰጡ ሀገሮችን በፖለቲካን በምንም ሰፖርት የሚሰጡት ሀገሮችን እንዲደግፉት ይህን ሬኮመንዴሽን እንዲደግፉት መግፋት አለበት ብዬ ነው የማስበው።
1: መልካም ዶክተር ፍጹም አቻሜለ አመሰግናለሁ። መምህር ሰለሞን እርሶ ጋስ ምንድን ነው የሚታዩት? ምንድን ነው ከሁሉ አስቸኳይ መወሰድ አለበት የሚሉት እርምጃ ምንድን ነው ባጭሩ?
3: አመሰግናለሁ። እኔ እንደ ቅድም እንደጠቀስኩት ማያልፍ ታሪክ እንድንሰራ እንሆ ነው። ይሄ የምክክር ኮሚሽን የተሰጠው ኃላፊነት አለ አይደለ? ባለፉት 8 ዓመታት ውስጥ ሰላም ሚኒስቴር፣ የድንበር ኮሚሽን ተብለው ተፈጥረው እንደገና ከስመዋል። የሰሩት ታሪክም የላቸውም፣ ስማቸው ግን አለ። አሁን ስም ብቻውን ዋጋ የለውም ተግባር ከሌለው። ስለዚህ የምክክር ኮሚሽኑ ጥረት አድርጓል። ብዙ ታታሪ ሰው ምሁራን፣ ባለሙያዎች ለፍተውበታል። ለስኬት መድረስ አለበት። እንዳሉት ዶክተር ዮናስ እንዳሉት መንግስትም በዚህ ልክ ቃል ከገባ ተወያዮችም አድዋን መድገም የሚሹ ከሆነ ልክ እንደ ህንዱ እንደ ማህተመ ጋንዲ፣ እንደ ደቡብ አፍሪካው እንደ ኔልሰን ማንዴላ ሁኑ። ለታሪክ ኔልሰን ማንዴላ 30 ምናምን ዓመት የታሰረው ለእውነት ነው። ስለዚህ ለእውነት ይህ የምክክር ኮሚሽን ከኃላፊዎች እስከ ባለሙያዎች ኮሚሽነሮችም ጭምር ተወያዮቹም ጭምር እውነትን አፍርጠው ከጎደለበት ላይ ይጉደል፣ ከምክክር ኮሚሽኑ ግን የተሳሳተ ታሪክ እንዳይጽፍ የሚል መልእክት ነው የምነግረው። ምክንያቱም ነገ እነ ዶክተር ዮናስ ያልፋሉ፣ እነ ፕሮፌሰር አሪያ ያልፋሉ። የማያልፈው ግን ስራቸው ነው እና ስራችሁ ነገ እናንተን የሚያወሳ ዘላለማዊ የሚያደርግ ይሁን። ይህን ደግሞ ለማድረግ እውነትን መስክሩ። የሰው ልጅ የሚሞተው አንዴ ነው እንጂ ሁለቴ ሶስቴ አይሞትም። ለእውነት ከሆነ ለሀገር ከሆነ ለሀገር ግንባታ ከሆነ ብዙዎች አልፈዋል። አሜሪካንም ታላቋት ያደረጓት እና አብርሃም ሊንከን መስዋዕትነት ከፍለው ነው፣ ታግለው ነው። አንድነት ሲመጣ ነው። ውይይት ማንም አይጠላም፣ ግን ይህ ውይይት መሰረታዊ ጥያቄውን ሲመልስ ነው። አለባብሶ ቢያርሱ በአረም ይመለሱ ይላል የሀገር የሰው ሲተርት። ያው እንደነ ፕሉቶ እና እንደነ አርስቶትል የሚጽፍለት ስለሌለ እንጂ የኛ ሀገር ማህበረሰብ በትክክል በሚገባን በአጭር ቋንቋ መግለጽ ይችላል ማለት ነው። ስለዚህ የምክክር ኮሚሽኑም ስራ እንዲህ እንዳይሆን አደራ ላለው በተለይም ለ4000 በላይ የተመካካሪዎችና ኃላፊነቱን ወስዶ ለታተረው እየለፋም ላለው የምክክር ኮሚሽኑ አደራ ለማለት ነው። መንግስትም በዚህ ልክ ገዢው ፓርቲም ሌላውም ተፎካካሪ ፓርቲውም በጦርነት ኪሳራ ነው። በግጭት ያለውም

0: የመጨረሻ የሰው ልጅ ህይወት ውድ የሆነውን የሰው ልጅ ህይወት ማሳጣት ነው። ስለዚህ የሚሻለው ለውይይት መሸነፍ ነው ነው ለማለት ነው። ክብር ይስጥልኝ።
1: በጣም ነው ማመሰግነው መምህር ሰለሞን እሸቱ። በመጨረሻ ዶክተር ተመስገን ቶማስ ይቋጩልን፣ አስቸኳይ እርምጃ ምን ይሁን? እንግዲህ ዶክተር ተመስገን ቶማስ ልናገኛቸው አልቻልንም። በመጨረሻ የማጠቃለያውን ሐሳብ እንዲሰጡን ጋብዘናቸው ነበር፣ ስልካቸው በጣም ሲያስቸግረን ቆይቷል። እንግዲህ አድማጮቻችን፣ ለእለቱ ያልነውን ውይይት ወደ መቋጨቱ ደርሰናል። ዶክተር ዮናስ አዳዬ ከኢትዮጵያ ሀገራዊ ምክክር ኮሚሽን፣ ዶክተር ተመስገን ቶማስ የሰላምና ደህንነት ጉዳዮች መምህርና ተመራማሪ፣ እንዲሁም ዶክተር ፍጹም አቻሜለ የህግ ምሁር ከአሜሪካ፣ መምህር ሰለሞን እሸቱ ከሀገር ቤት፣ ሁሉንም እንግዶቻችን በአድማጮቻችን ስም ለነበረን ቆይታ እጅግ አድርገን ከልብ እናመሰግናለን።
2: እናመሰግናለን። አብሮ ይስጥልን። ሰላም ሁኑልን።
1: ውይይቱን በመምራት ታምራት ዲዛ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ጤና ይስጥልኝ።
3: ውድ አድማጮች፣ እንግዲህ የዛሬው ስርጭታችን በዚሁ አብቅቷል። አብራችሁን ስለቆያችሁ ከልብ በማመስገን የምሰናበታችሁ እኔ ዮሐንስ ገብረ እግዚአብሔር ነኝ። እስከ ነገ በሰላም እደሩም።